አድማጮቻችን እንኳን ለሳምንቱ አደረሳችሁ ይያልኩኝ። በየሳምንቱ ከቅዳሜ ከሰባት ጀምሮ እስከ 9 ድረስ እናዘጋጀውን ዝግጅት አሁን ጀመረ። አዘጋጅና አቅራቢ ወርቁ አያሌው። እንደምን ከረማችሁ አድማጮቻችን? እንግዲህ እንደምታውቁት በአገራችን ኔታና እንዲሁም በኢትዮጵያዊነት የሚደረጉት ነገሮችን ወይንም እንሰማውን ስናስተላልፍ ኢንፎርሜሽን እንዲሁም ደግሞ የመዝናኛ ፕሮግራሞች ይኖርናል። ስለዚህ ባለፈው ሳምንት ማለትም ካለፈው ቅዳሜ ጀምሮ እስከዛ ድረስ ያሉትን አንዳንድ አበይት ነገሮችን ልናቀርብላችሁ እንወዳለን። በመጀመሪያ አንድ ሙዚቃ ከሰማሁ በኋላ ለየት ያሉ ወቅታዊ ሁኔታዎችን በአገራችን ሆነ በዚህ በአካባቢያችን በቫንኩቨር ወይም በሌሎች ያሉትን ሀሳቦችን አቀርባለሁኝ። ያን ካቀረብኩኝ በኋላ ወደ ቀጥታ አንድ ሙዚቃ ካመራን በኋላ እንዲሁም ደግሞ ዝግጅቶች ለየት ያለ ዝግጅት ካለን ያን እናቀርባለን። ከዛ ባሻገር ሁልጊዜ ለዘጠኝ እርብ ጉዳይ ሲሆን የማማ አፍሪካ የሚለውን ፕሮግራማችንን እንጀምራለን። ያንን ካጠናቀቅን በኋላ በከተማችን ያሉትን ማስታወቂያዎች ካሉን ከደረሱን ወይንም ደግሞ እንዲሁ አካባቢ ያሉ ሁኔታዎችን እንገልጻለን። ከዛ በኋላ የመዝናኛ ፕሮግራማችን እስከ መቼ ይቀጥላል? እስከ 12 ሰዓት ድረስ ማለትም እስከ 9 ሰዓት ድረስ። ብዙን ጊዜ የምታታብኛለን እሁድ ለብዙ አመት ስላዘገጀውኝ 10 ምናምን ላለውኝ፣ ግን ፕሮግራማችን ከዚህ ከአሁን ከሰባት ጀምሮ እስከ 9 ሰዓት ነው። ለሁለት ሰዓት ልዩ ልዩ ዝግጅቶችን እናዘጋጃለን። ከዚህ በስባለፈው ሳምንት ብዙዎቻችሁ ደውላችሁ ወይንም ቴክስት አርጋችሁ ለኛንዳን ማሳሰባችሁን ሰጣችኋል። በቀጣ ኢንፎርሜሽኖችን እንኳን ባላደርሳችሁ ነገሩ ባይመቻች ወይንም በነገሩ ላይ አጣማይ ነገሮች ስላላገኘው ሊሆን ይችላል። በተረፈ በቴክስት እንዲሁም በግለሰብ ሙዚቃዎችን እንድመርጥላችሁ ያረጋችሁኝ አመሰግናለሁ። በተለይ ወጣቱ ክፍል የአይን ሙዚቃ መታጫውትን በጣም ይመቸናል ብሏል። አሁን ብዙን ጊዜ የቋንቋ ነገሮች እንደዚህ ነው እና እኔም ደግሞ በጣም ደስ ይለኛል የአይ ሙዚቃዎች እንዲሁም የአፍሪካንም ደግሞ ያው አፍሪካ ማማ በሚል መልኩ አቀርብላችኋለሁ። በተረፈ በሀገራችን ያለውን ኢትዮጵያን ተጨባጭ ሁኔታ ወደኋላ አንልም እና በሳምንት ውስጥ ያሉትን ሁኔታዎችን በቅደም ተከተል ወደ በኋላ ከአንድ ሙዚቃ በኋላ አሰማችኋለሁ። ከኔ ጋር ሁኑ። ወርቁ አያሌው ነኝ ከዚህ ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ካናዳ የሹክሹክታ ሬዲዮ አዘጋጅ። አሁን በአንድ ሙዚቃ ጀባ ልባላችሁና የሚቀጥለውን የራሴን አስተያየት ከዚህም ከዛም ለቃቅሜ ወይንም አምኜበት እማቀርብላችሁን አሰማለሁ። ለመጀመሪያ እንግዲህ አንድ ሙዚቃ እስቲ አዲሱን ሸዋ እነሆ።

ስንት ተው ነቀበል ጎበዝ ነቀበል ተንገድ ሹአላ ጎማል የክብር ስካንደ የኢትዮጵያ ዘግና ነቀበል ተንገድ ክብር ዝናን እንዳታስነጠቅ ያገረ ጎበዝ ከተተ ባንድ ነቀበል ይዋስ አይደለም ኢትዮጵያዊ ነቀበል ስራተ ዘና ዋጅ ነቃሪ ቀድሞም ሹ

ኢትዮጵያ ለዘላለም ትኖር አሜን። አድማጮቻችን ወርቁ አያለው ነኝ። የዛሬውን ዝግጅት ማቀርብላችሁ ሁሌም በየሰላም ምንቱ እንደተለመደው እንግዲህ በሀገራችን ተጨባጭ ሁኔታ ስናየው በአሁን ሰዓት ኢትዮጵያ ምን ላይ ነች ብንል እንዳው ላላውን ምርጫውን ከመዞር ይልቅ ምንድነው ውስጥ ያለው ብለን ብንመለከት በጣም የሚያሳዝን እና ተስፋም ይሰጥም ጭምር ነው። የሚያሳዝነው በሀገራችን ያለው አንድ ኢትዮጵያዊ ማንም ይሁን ማንም ወጥቶ የመግባት ዋስትና የሌለበት የመጀመሪያው በኢትዮጵያ አስተዳደር ወይንም ብልጽግና ነው። ከዚህ ባሻገር ለዚህም ደግሞ መቼም አንዳንድ ጊዜ ሚላሉ ሲጨልም ይነጋል የሚባል ተረት አለ። በደም ባላቆ እናንተ ፈቶልኝ ድሬዳዋ ስለሆንኩኝ በርግጠኝነት አማርኛን አቀላጥፈት እናግራለሁ ብትሉኝ አሰት ነው ተለቀብነል ችግር አለ። ቢሆንም ለመናገር አቅተኛ በኦሮምኛውን ሞክራለሁ ሶማሊኛውን ሞክራለሁ። ለምን ድሬ ተወልጄ ያደኩኝ ሁሉንም እንደዛው እንዋደዳለን እንወዳለን። በሙስሊሙ ባል ጊዜም በክርስቲያኑ ባል ጊዜ በጋራ እንካፈላለን። ኢትዮጵያዊነት እንሸታለን ማለት ነው። ሌላው እንግዲህ ቀደም ብላችሁ ሰምታችኋል ትልቁ ትንቅንቅ ያለው በአሁን ሰዓት ድል እያስመዘገበ ያለው ፋኖ ነው። የኢትዮጵያ ወይንም የአብይ ወታደር ልበል ወታደሩ ማን ነው ብትሉ ወታደሩ ኢትዮጵያዊ ነው አይደለም እንዴ? ተገዶ ነው የሚሄደው ወይንም ግማሹም ደግሞ ፈልጎ ነው የሚሄደው ፒሪድ። ነገር ግን በፋኖና በነሱ መሃል በአሁን ሰዓት ምን እየሆነ ነው? ከተሞች እየተቆጣጠሩ ትምህርት እየሰጡ ለህዝቡ ያሁኑን ምርጫና የሚጠቅማቸውና የሚጎዳቸውን ካለፈው ባለመጠንቀቅ በአሁን ሰዓት የደረሰባቸውና መጪው ደግሞ የበለጠ እንደሚደርስባቸው ትምህርት እየሰጡ ነው። እንደምታዩት ልንለቃቅማቸው ነው ያሉት። አሁን ፖለቲካል ትምህርት በየቦታው በየትምህርት ቤቱ በየሜዳው ላይ በደንብ አድርገው የአማራውን ህዝብ እየሰበሰቡ እያስተማሩ ነው። ሲያስተምሩ ደግሞ በኢትዮጵያዊነትና በወገናዊነት መልክ እንጂ በጥንፈኝነት ወይንም አማራን አልሆነ ለማጥፋት ወይንም ሌላውን ለመጉዳት እንዳልሆነና አብሮ ለመኖር ሁሉም የሚናገሩትም በዛ ውስጥ በስብሰባ ላይ ምናልባት ከሰማችሁ የሚናገሩት እንኳን በዛ አካባቢ ያሉት ኢትዮጵያዊነት ሌላው ወገናቸው እንደሆነ በኢትዮጵያም እንደማይደራደሩ ነው። ስለዚህም እንደምታዩት የፋኖ እየጠነከረ ለቃቅማለው ያለው በክፍለ ጦር በላይ በእዝ ደረጃ ትራይቶ ድሮ በጓሮ በየተደፈጣው ጊያ መቼም የታወቀ ነው ደፈቃው ጊያ በአንድ መንግስትን ታንክና መትሬ ታንክና አይሮፕላን ያዘን መጋፈጣ በደፈጣው ጊያ ብዙ እንዳዳከሙ። አሁን ግን ዘመናዊ ዲሲፕሊን የሆነ የፋኖ ወታደሮች በየቦታው እየሰለጠኑ ወጣቱ እየተማሩ ፖለቲካል ሳይንስ እየተማሩ እያስተማራቸው ፋኖ ማለት ምንድን ነው በደም በዲሲፕሊን ሌላውን እንዴት ትሪት እንደሚያደርጉ ውጊያውን በተጠንቀቀው የሚያቁ መከላከል የሚችሉ ማጥቃት የሚችሉ በደም እየተሰለጠኑ እንጂ በገፍ በሶስት ወር ከገበሬው ለፋሚሊ በዚህ በኦሮሚያ ክልል ያሉትን ወገኖች እየወሰዱ ያለምን ምክንያት እየሞቱ እንዳሉ ነው። የሞተብንም ሰው አለ አይደለም እንዴ? ሁላችን እናቀዋለን። ማንም የማንም ቤት ያንኳኳ ነው። ስለዚህ በአሁን ሰዓት ጥሩ እምላችሁ የፋኖ ጥንካሬ በአሁን ሰዓት እየደመመና እየተካለ ቦታውን ጥራት እያደረገ እየተጓዘ ነው ያለው። ነገር ግን ብዙዎች ዝም ብለዋል የሚሉት ነገር ነው ፍጹም አላለም። ብዙ እንቅስቃሴዎች አሉ፣ ብዙ ትምህርቶች አሉ። በአንድ ሀገር ላይ ፋኖ እንግዲህ ተመልክቶ በስንት ዓመት ውስጥ ነው የቆየው? እንግዲህ ሌሎች ደፈጣ ተዋጊዎች ለአምሳ ዓመት ያደረጉትን ጊያ በአሁን ሰዓት የሆነውን ሁኔታ እኔ በተረፈ በአሁን ሰዓት በኢትዮጵያ ውስጥ ያለው ችግር በአማራው ክልል ብቻ አይደለም። ተመስገን ላለን አማራው ራሱን እያወጣ እየተከላከለ ከመሞት ከመጥፋት ለመዳን በሚል የተነስቶ ነው ይህም ሁሉ ደረጃ ያደርገው እንጂ በእርግጠኝነት በአማራ ጽንፈኝነት ሆኖ
ሌላውን ለሞጋድ ለማጥፋት ይሄደ ማረድ ምናምን ርጉዝ ማስ መቅደድ ሆድ አይደለም ትክክለኛ ነው ማለት ምክንያቱም በፋኖ ስር የተያዙ ብዙዎች የተለያየ በህረሰብ ወታደሮች በሙሉ ምንድናቸው በሰላም እየተንከባከቧቸው አይዟቸው ይያሉ እየመለሷቸው ያሉም ይገባሉ እዛን በፍላጎታቸው ታገላለው ብሎ ያሉም ይቀርዋሉ ስለዚህ ይህ በኢትዮጵያ ውስጥ ያለው ኢትዮጵያ ስንል እንዳሁኑ ፓርላማ ኢትዮጵያ ስሚዝ ለክምል ወደ በኋላ መጣላቸዋለሁ አረንጓዴ ቢጫ ቀይ ባይኔ አንድ የሚል ሌላ ቦታ እንዳሉ እናቃለን በሚሆንበት ጊዜ በትግራይ እና በኦሮሚያ ክልል ደግሞ ያለው ሁኔታ እናቃለን ምክንያቱም አብይ የኦሮሞን ዘርነት ቢኖሩም ለኦሮሞች ምንም ማህል እንዳልጠቀመ ወደ በኋላ የተቀዳና የተናገሩት ነገሮች አሉ ብዙዎች ነገሮች እና ይህ የራሱ የሆነ ግሩፕ ይዞ የራሱን የያዘ ወታደር ይሄ ደሚያጠፋ የሚያጠቃ በጥቆማ ሄዶ የሚገድል ስፔሻል ፎርስ አጠናክረው የሚበሉ የሚጠጡ ከማንም ምንም የማይፈሩ እንዳላ እንደሰማችሁት ባለፈው አይታችኋል ምን ያህል ንቀት ቢኖር ነው አንድን ህጋዊ ፖሊስ ሰብስቪዘውት ሄዶ እዛው ፖሊስ ጣቢያው ጋር በአራት ጥይት ደብድቦ የገደለው በራሱ ፖሊስ በፖሊስ ጠመንጃ ፖሊስ ጣቢያ ፊት ለፊት ሰዎች ጥላ ከለላ ይሆናል ብሎ ወንጀል ሲሰራ ሮጦ ወዴት ነው የሚሄደው ወደ ፖሊስ ዛር ግን ይገሉናል በእንደዛን ሁኔታ ላይ ነው ያለው ይህም ደግሞ ስንል አንዳንዴ ማሰብ አለብን በጅምላ ሁሉም ፖሊስ ሁሉም ወታደር እንዳልሆነ ሁላችን መገንዘብ አለብን በጠቅላላው እንዳው ህጉ ስነ ስርዓቱ በውስጥ የራሳቸው የሆኑ ሰዎች አንዱ ለሶስት ከብቶ የሚበጠብጡ ሊሆኑ ይችላል እስቲ በየትኛው ቦታ ነው ብዙዎች እንጀራ ሆኖብን ነው የሚሉ ብዙ ሊኖር ይችላሉ በሰላምም ባለማወቅም በማወቅም የሚያደርጉ ነገር ግን ይዝናል ጥላቻ ኑራቸው የገዛ ወገናቸውን አማራ ይሁን ኦሮሞ ትግሬ ይሁን ምን ይሁን አንድ ፖሊስ የሁሉ ሰላም ፈጣሪ ለሁሉም እኩል የሚያመዛዘን ግን በቂም በቀል ወስዶ ራሱ ፖሊስ ጣባ ፍለፊት የምግደል ሁኔታ ሁላችንንም በጣም ያሳስባል በአለም ደረጃ እየገረማቸው ናሉ በጣም የሚያሳዝን ነው ይህ ሁኔታዎች አለ ስለዚህ በሁሉም ቦታ በተለይ በትግራይም በኦሮሚያም በአማራ ክልልም ያለው ያልተደላደለ ህይወት መንግስት አመጣሽ ብልጽግና ያመጣሽ ችግሮች እንዳሉ ሁላችንም እናቃለን ይሄ ለማንም የሚነገር አይደለም ፋኖ በእንዲህ መልኩ እየተጠናከረና እየገፋ እየወጋ በደንብ እየማረከ ምኑንም ሁሉንም ነገር እየማረከ እየሄደ ሁላችን እናቃለን ነገር ግን መንግስት ነው ይላል የለውን የሌለው ነታኛ በቂ ጦር አለን ይያሉ የሚፎክሩ አሉ እና ላየንም ይሄው ስንት አመት ሙሉ አው ባላቸው መሳሪያ ሞክሮ ግን አልቻሉም ህዝብ ያሸንፋል አይደለም ደ ህዝብ ዛሬ የአማራ የትግራይ የኦሮሞ ሌሎች ብሔረሰቦች ህዝቦች አንድ ናቸው አንድ ነው አሁን እስቲ ሂዱ ኳስ ሜዳ ሂዱ አንተ ማን ነው ይላል አዲስ አበባ የለም አዲስ አበባ ቤ ነው ድሬዳዋ አዲስ ዱስቲ አንተ ኦሮሞ ነህ ወይስ አማራ ነህ ትግሬ ነህ አይሉም ነገር ግን በየአካባቢያቸው ሊኖር ይችላል ለምሳሌ አንዳንድ ጊዜ ብዙዎች አማሮች የሚኖሩበት ብዙዎች ኦሮሞች ብዙዎች ሶማሌዎች የሚኖሩበት እናቃለን አሁን በድሬዳዋ አፈጤሳ ከተባለ ሶማሌዎች በብዛት የሚኖሩ ነው ግን ሌላውም ህብረተሰብ ይኖራል ብዛትም ስላላቸው ያናታካ ያደርጉም ወደ ለጋሃር ብትሄዱ ወደ ኦሮሞች የሚበዙበት እና አምስተኛ አካባቢ ምናምን ብትሄዱ ግን ብዙዎች ሌሎችም ዘሮች አብሮ ይኖራሉ ሄደው አታክ የሚያደርጉ የለም አይደለም እንዴ ሌላው አካባቢ ደግሞ ብዛት ወታደር አካባቢ በገላ አካባቢ መጡ ብዙዎች እንዳሉ አብሮ የሚኖሩ እናያለን ይሄ የለም ህዝብ አንድ ነው ስለዚህ በአሁኑ በትግራይ የተደረገው እነ ዶክተር ገብረጽዮን እኛ ራሳችን መራለን የአብይ መንግስት አየነው ምንም መፍትሄ አላወጣም ስለዚህ ራሳችን እንመራለን እንጂ ማንም ሰው ሊመራን አይችልም ምክንያቱም ተስፋ የለም እየባሰ ነው የማጣው ህዝባችን እየተራበ ነው ህዝባችን እየተጎዳ ነው የሚላለ ነው አይደለም እስቲ ሁላችን ጠይቀው እስቲ ወደ ትግራይ ውስጥ ግቡ
ትምርት ቤቶች ሆስፒታሎች በእውነት ከሌላው እንደውም ባነሰ ደረጃ ሰርቫይቭ ለማድረግ የማይቻል ባደረጃ ሁሉ አለ። አሁን ደግሞ ይሄው ጦርነቱም ፌደራሉን መታለው ይላል ራሴን እንጂ እናንተ ምን አገባችሁም ይያለ የሚነገር ጦርነት የሚነዛ አለ። ያ ሁሉ ፍራቻ ሰዎች ወደዛ ገብቶ ንግድ እንዳያደርጉ እንዳያመጡ ሆኖ ሌሎቹ እንደውም ከመቀሌ እየሸሹ መሄዱም አሉ። ምክንያቱም ያ የድሮን ድብደባ አለ የመድፍ ድብደባ አለ ብዙ ብዙ ነገሮች አሉ። አገራችን እንድነቻን በአማራው በትግራይ ትግራይ ውስጥም ያለው ሁኔታ ይሄ ነው። ሁሉም የራሱን መብት ለመጠበቅ ለመታገል ነው እና ይሄ ነው። በኦሮሚያም ክልል ደግሞ ብታዩ ይሄው ነው። አይምሰላችሁ የበለጠ እንደውም የሚጨፈጨፉት ማንም ጠያቂ የማይሰው በደም ይደበደባሉ። አንዱ አረንጓዴ ቢጫ ቀይ ሸሚዙ ላይ አርጉ ለሰርግ ስለሄደ ለምንድን ነው ያረከው ተብሎ ተቆሙ ይደበደብ አይታቸዋል። ሁላችሁም ያው እየተለጠፈ ነበረ እና አረንጓዴም ቢጫ ቀይ የማያምኑ ኢትዮጵያዊነት ፍጹም የሌላቸው ያ ማለት ማንንም ባይፈልጉ እነሱ ብቻ አጸያፊ ነው። እንዲህ አይነቱን ወታደር ወይንም

ስለዚህ በአገራችን ያለው ሁኔታ በሁሉም ክልል በጣም ችግር ነው። ህዝብ መተባበር አለበት። ቀደም ብላችሁ ጥሪውን ዘፈኑ ሰምታችኋል። ሁሉም ባንድነት ሆኖ ይሄንን አስተዳደር መለወጥ ነው። እንግዲህ ወደፊት የሚለው ምን ይሆናል? አንዳንድ ሰዎችን ይሄኮ ነገም ደሞ ሌላ እንደዛው ሊመጣ ይችላል፣ መንግስቱን ቀየር ከዛ እንዲ ያደግን ቀየር አሁን ደሞ እንደዚህ የባሰ ይመጣል ነው የሚሉት። አይዟቸው አንድ ከሆን ካለፈው ተምሮ ነገሮችን ለማሻሻል የማይደረግ ጥረት አይኖርም። እኔ እምነት አለኝ። እኔ እዛ ገብቼ ይሄን አድርጋለሁ ስል ኢትዮጵያ ምናልባት የዛሬ 5 አመት ሰላም ሆኖ አትሊስት ካንድ ክፍለ ሀገር አንድ ክፍለ ሀገር በኢትዮጵያዊነቱ ብቻ መሄድ የዚህ ክልል ነህ የዛ ክልል ነህ ተብሎ በዘር በሃይማኖት ሳይቆጠር የሚሄድበትን ጊዜ እመኛለሁ። ሁሉም ወንድማማች ነው፣ ሁሉም አንድ ነው። ትላንት ለትግራይ ህዝቦች ዛም መገደል መጨፍጨፍ ያላዘን ዛሬም በራሳችን ላይ ሲመጣ የምናዘንበት ሁኔታ ነው። አይደለም እንዴ? ነግበኔ ነው የሚለው ነገር ትክክል ነው አባቶቻችን። እና ለመሆኑ ይህን ጦርነት ትደግፈዋለ? ይህን ፋኖን በለው ትላለ? በትግራይም የተነሳውም ጥሩ ራሳችን ለመከላከል ነው። በኤርትራም ደግሞ ትንሽ ነገሮች አለ። ሱዳንም የሱዳኑ ይህን ዙሪያውን አብይ የፈጠረው ክሬት ነው። ይሄ በእውነት በእውነት ነው የምለው። በውስጥም በውጭ ማንም የኢትዮጵያ ድሮም ሰላም ሆና ከጎረቤቷ ተፈርታ ተከብዛ የተንቃ ነች። ቦርደራችን እኮ በሱዳን ተይዟል። እና ጦርቱን ትደግፋለ ወይ የሚባላለን በዚህ የሚንቀሳቀስ እንኳን አልደግፍም። ፍጹም ጦርነት የሚደግፍ ጦርነት አንሾች ራሳቸው የሚደግፉም አይመስለኝ። አልደግፈውም። አማራጭ ሲጠፋ ነው መሰለኝ ይሄ የሚደረገው። አይደለም እንዲ አማራጭ ሲያጠፉ እና እንኳን አሁንም ጦር እኔ በአሁን ሰዓት በኢትዮጵያ ሁሉ ሰላም ውሮ ሁሉም ጠመንጃውን አንስቶ ጠመንጃውን ለሀገር መከላከያ ለድንበራችን መጠበቂያ ጠላት የሚመጣብን ይሄ አባይ ግድብ በምን የሚመጡትን መከላከያ ቢሆንና ህዝቡ እንደ ድሮ ተፋቅሮ የሚኖርበትን ሰርግም ሆነ ሀዘን በጋራ የሚወራበትን ሁኔታ እመኛለሁ። አልፌበታለሁ፣ አዝናለሁ። ለአሁኑ ለተወለዱት ለዚህ ቃል ጊዜ በእውነቴን ነው የምለው እና ጥሩ ጊዜ ነው ያሳለፍኩት እና ይሄን ነገር አልፈልገውም። ጦርነት ጭራሽ በኢትዮጵያ ውስጥ ቢሆን አይደ አቅምም የለንም። እኛ ዛሬ ማምረትና መብላት ማደር ንጹህ መጠጣት መብራት 24 ሰዓት ብናገኝ ጥሩ ነው። አለዛም እንዳዋስ የተወሰነ ሰዓት ቢሆን ጥሩ ነው እና ይሄ ነው። ግን ኢትዮጵያ ለማች ብለው አንዳንድ ሰዎች የሚያወሩ አሉ። ለምሳሌ አዲስ አበባ ናይቶ የአዲስ አበባ ከተማ ከነ ዱባይ ጋር ለመስተካከል ወዳደረው ነገር እስቲ አቅሙ ካለ ለመሆኑ ጎንበስ ብሎ አይተዋል? ከዛ ከአረንጓዴ አስፋልቱ ጥሩ በሆነበት ግድግዳ ቆርቆሮ ጀርባ ያለውን ሰው አይተዋል? እናቃለን እኮ የሄዱት እንዴት ነው ከከተማ ወጥተው። ድሮ ከከተማ ሰፋ አድርጎ የገበሬው መሬት አረሰ ብሎ ስንቃወም ነበር። ዛሬ ግን ዋናውን ቤት ላይ የሚሰሩትና ለሪል ስቴት የሚሰጡት እነሱ ራሳቸው ሆኗል። ትላንት በገበሬያችን ላይ እንዲሆናል ብላችሁ ብዙዎቹ በስልጣን ላይ አሁን የምናቃቸው ሰዎች አሉ። የሚጮሁት ሁሉ ጸጥ ብለው ሪል ስቴት አብራ መንገድ ጥረግ። እኔ በጣም የሚያሳዝነኝ ነው። ኢትዮጵያ እንደ ራሷ ብትኖር ጥሩ ነው። እይበት ጊዜውን ጠብቆ እስቲ ንገሩኝ፣ ስንት ኢንዱስትሪ ተከፍቷል? ዩኒቨርሲቲዎች በስነ ስርዓት ተማሪዎች ገብተው እየተማሩ መጥተዋል ወይ? በስነ ስርዓቱ ሌሎችም ሕክምናን በሚመለከት የሰዎች በልተው በቀን እንኳን አንዴ መብላት አቅቶናል አለ። ከዚህ በፊት እኮ በቀን ሁለቴ እንደሆነ ይባላል፣ ሶስቴ ሳይበላ የሚያድር አልነበረም። እንግዲህ እኔም እንደማውቀው ምንም ቢሆን ዳቦ ጠዋት ይበላል፣ ከዛ ምሳውን እራቱን ጥርቅም አድርጎ ቁጭ ብሎ ማንም። ግን አሁን የለም። እና ልል የፈለግኩት ምንድን ነው፣ በአሁን ሰዓት በኢትዮጵያ ውስጥ ያለው ሁኔታ በጣም አሳዛኝ ነው። እንደዛም ደግሞ የሚያስደስት እይታ ነው። ለውጥ እየቀረበ ነው። ህዝቡ አንድ የሆነው አማራው፣ ኦሮሞ፣ ትግሬው፣ ሌሎቹም አንድ የሆኑ ድምጻቸውን እያሰሙ ነው። የምሰሙት ነው፣ የምናውቀው ነው። ምክንያቱም ሁሉም ቤት እያንኳኳ ስለሆነ ነው። ይሄ አይነቱ ነገር አለ። ይሄ በእውነት በጣም ወደፊት የሚታይ ነገር ነው። በቅርቡ ለውጥ ይመጣል ብዬ ገምታለሁኝ። ያው ሌላው ደግሞ ያው የፈረንሳዊ

ኢትዮጵያ መጥቶ ነበር የ 54.6 ሚሊዮን እንትን ነው ኤክስቼንጅ የሆነ ለኤነርጂ የሚደረግ ነገሮች ተሰጥቷል ይባላል። ያ እንደ ትልቅ ነገር ያረጋግጣል እንደም ሰራት ቢሆንና ፈረንሳ ከኛ ጋር አይደለም ብዙ ነገሮች አሉ። ጥቅማ ጥቅም ነው የሚፈልጉት በኤርትራና በኢትዮጵያ ባሁን በዚህ በኢራንና በእስራኤልና በአሜሪካ ውጊያ ላይ ቦታ ቦታቸውን እያያዙ ነው። ሁሉም እየተራራጡ ፈረንሳይ መርከቧን ወደዛ እየወሰደች ነው። እና ይሄ ነገሮችን መገንዘብ አለብን። እና መደሰት መንግስት ግን ናቢ እቺን አድቫንቴጅ ተቀባል። ይሄ ቢሆን ለነሱ ጥሩ ነው መስታራ ያረጉ ነው። ይሄ ሌላ በጎረቤት በኩል ያለውን ችግር የአብይ መንግስት ነው የፈጠረው። አንደኛው ሱዳን ወደ ሀገሩ ገብቶ ያሰለጠን በድሮን መምታት ሁኔታዎች እየተባለ ነው። የድሮኑ ሱዳንም በደንባይቼ ከባህር ዳር ነው ይላል ሌሎች አይደለም ይላል። ይህ ነገር በመጀመሪያ እንግዲህ እጭ ንክኪ ከሌለ ይሄ ሁሉ አይነገርም። ወታደራ ሰጥናለች ብሎ ይነገራል። እንግዲህ ይሄ ለሀገራችን ምን ያህል ከባድ ቀውስ ነው። በዚህ በሰሜኑ በኩል እንደምታ ሱዳንም ከቀረበች ሶማሊያም ዚስማች ሀፕ ያርለችም ጅቡቲ ራሷን ብትሆን የኤርትራ ጋራ እና ኢጅፕትም እና ይሄ በአገራችን ከዚህ ፊት ሆኖ ማያቅ ነው እና ያስፈራል። ስለዚህ እውነተኛ መንግስት ቢሆን ኖሮ የኢትዮጵያን ህዝብ ሁሉ ባንድ ቢሆን ኖሮ የኢትዮጵያ ህዝብ ዝም ይላል? ይሄ ሲሆን አይሆንም። ተደፍሮ አያውቅም። በመለሰም ተደፍሮ አያውቅም። በመንግስትም ተደፍሮ ባይለስላሴም ተደፍሮ አያውቅም። ያ ሱዳን አሁን ግን ወስደው ያው በእኛው መሬት ላይ ይጣላሉ። አይገርማችሁ? ኢራን እና ወታደሩን ወደ ግንባር ህዝብ ላይ ከማስተኮስ ህዝብ ላይ ድሮን ከማነጣጠር ግንባር ሆነው ከጎረቤት ጋር በውትውስ ራሳቸውን ጠብቀን መስማማት የሚገባል። ለምን ይሄ ሊሆን ያችንን ፖለቲካ ለዚህ የስ አረቦች ያረዱታል እና ስለዚህ ተላላኪ መሆን ነው እንጂ ሌላ ምን አለው? ሌሎቹ ለምን እንደዚህ አላረጉም ነበር? አንዱ ይሄ ነው እንግዲህ የምታውቁት። እና ምርጫው ተገቢ ነው ተገቢ አይደለም የሚባለው ነገር ራሳችሁ እስቲ ወስኑ። እዚህ በሀገር ቤት ያለው ምርጫ ሁሉም ኢትዮጵያዊ ድምፁ ሲሰጥናል አንድ ምርጫ ምክንያት ሁሉም በፍላጎት። ዛሬ ግን የሚደረገው ይሄው በአማራው ክልል ሰምታችኋል። ማዳበሪያን ሰጣችሁ መታችሁ ካልመረጣችሁ ሲሉ ምን ብለው ወሰኑ? ማዳበሪያን ኪስ ውስጥ ክተተው እኛ በፈለገው ነገር ጋር ለሁለት ለሶስት ዓመት እንቋቋማል ያለ ማዳበሪያ መብላት አያቅተንም አሉ ለራሳቸው። እነዚህ ሰው ለራሳቸው ብቻ ናቸው? ሌላው ህብረተሰቡስ መዳበሪያ ወስዳችሁ ምረጡ አልመርጥም ብለው እየተናገሩ ነው በየቦታው። በቃ ይህንን ካላረጋችሁ ይህን አናና ምን አይነት መንግስት እንዳለ አላቅም። በእውነት ነጻ ምርጫ የሚባለው ነገር የለም። እንደገና አቤ ደግሞ በምክክር ኮሚሽን ላይ መንግስት የአፍሪካ ውስጥ ያልተደረገ ግድብ ይኑረው ብለን አለን። መቼ እስከ ሰባት ዓመት ሙሉ የት ነበርክ? ዛሬ ይሄን ለምን ተነሳ? ምርጫው ሲቀርብ ነው አስቡ። እና ቤቤ ምግብ እያበላን ነው። ማንም አዲስ አበባ ውስጥ አይራብም። ምግብ ወዳለ በጎራ ብለው ብላት ነው። ለምንድን ነው? ምርጫው ሲነሳ ነው። እቺ እዚህ ማገር ትጀምራለች። አንዳንድ ነገሮችን የውሸት ቃል መግባት የታወቀ ነው። እና ይህ አይነት ነው ይሄ ምርጫ። በበኩሌ በእኔ አመለካከት ሌላችሁ ሁላችሁም የራሳችሁ አመለካከት ነው። በዚህ አጋጣሚ የምናገረው ምንድን ነው? የራሳችሁ አመለካከት የራሳችሁ ነው አምናለሁ። ማንም ሰው መደገፍም መቃወም ይችላል። እኔ አብይን ወይም ብልጽግና ስለደገፈ አልጥላውም። አንድ ሰው መከራከር እንችላለን፣ በሀሳቡ ላይ ግን አልጥላውም። እንደ ጠላት መታየት የለብንም። በተለይ በዚህ በውጭ ሀገር ያለ ነው አላማውን የእሱን ጥቅሙ ምን እንደሆነ ቁጭ ብሎ መነጋገርና መተማመን ጥሩ ነገር ማድረግ ነው እንጂ የራስን ሀሳብ የሌላውን ሰው ሀሳብ አልቃወምም፣ የሌላ ሰው ደግሞ ሀሳብን ቢቃወም አልደግፈውም። ይሄ ያለ ነው አይደለም እንዴ? ሁሉም የራሱ አመለካከት ሊኖረው ይችላል፣ ጥቅማ ጥቅምም ሊኖር ይችላል። ምን ይታወቃል? ስለዚህ ይህ ነገር የኔ ሀሳቤ ነው የኔን ሀሳብ ሁላቸውም ስሙ ተከተሉኝ ማለት አይደለም። ማንም ሰው ባይሰማ ደውሎ እኔ አንተ የምትለውን አላምንም ያሉኝም ሰዎች አለ። ካላመናችሁ ጥሩ ነው፣ በዛው ቀጥሉ ብዬ ነው መመለስላቸው። ነገር ግን ሌላ መተላለፍ አናደርግም አለ። በግለሰብ መናገር አንችልም። በተረፈ እንግዲህ ኢትዮጵያ ኤርላይንስ አሁን ባለፈው ስንተኛ ዓመቱን ነው ያከበረው? 80ኛውን ዓመቱን ነው ያከበረው። እንኳን ደስ አላችሁ እንላለን። የኢትዮጵያ ኤርላይንስ ያው በዓለም ደረጃ በአፍሪካ ቀርቶ በዓለም ደረጃ የታወቀ ነው። ነገር ግን አልፎ አልፎ ደግሞ የሚያደርጋቸውን አንዳንድ ነገሮች እናያለን። ያ ተገደው ነው ኢትዮጵያን ኤርላይንስ ተገዶ እንደሆነ ባለፈው ወታደር የጫነ በፎቶ የተደገፈ ነው
ያብይን ወታደር ይጫነ ወደ ጎጃም ወደ መናመን ሄድና ግን በአንድ ህግ መሰለ ሲቪል አቪዬሽን አይሮፕላን ሚሊተሪ ከነጠምጃው ማንቀሳቀስ አይችልም። ያ ሁሉን አልፈን አይተናል። ያ ሁሉ የሚታይ ነው። ሌላው ማስተካከል የሚገባው ከኢትዮጵያ የሚመጣቃ ሁሉ ግዜ እየጠፋ ነው። ኢትዮጵያን ኤርላይንስ በእውነት ማር የሚሰርቁ ሰዎች አሉ። ልብስ፣ ሽሮ፣ በርበሬ እና ብዙን ጊዜ አሁን እኔ ከዚህ በፊት የጀስ መጣ ልብስ ሁሉ ጠፍቶብኛል። አዎ በርግጥ ነው ማለት በርግጥ እና ሚቻለን ኢትዮጵያ የራሳችን ኤርላይንስ በንከተል ይልቅ የወደ ውጭ የሌሎችን አርገን ተዟዝሮን በንገባ የተሻለ ነው። ቢጠፋ እንኳን ትንሽ ነው የሚጠፋው። እስከ ሻንጣ ቆም ይሰርቋሉ። እኛ ከሀገር ቤት በርበሬና ሽሮ ምናምን ኦርደር አርገን እዚህ ከመጣው በዲኤችኤል እዚህ ከመጣው ዲ ሰዎች ይሄን ነገር አስቀምጠው ጸጥ ብለው በኋላ ነው ተከታትዬ ደርሼ በዚሁ በሚከተሉት ምንድናቸው ካስተም በመድረስ ይሄን ነገር እንደገና ከዛ አውጥተን ወስደናል። ጸጥ አርጎ ያስቀምጡና በዛው ጥላት ነው የሚያርጉት። ስለዚህ አንዱ ይሄ ነው። ኢትዮጵያ ኤርላይንስ በተረፈ ሰርቪሱ በጣም ቆንጆ ነው። የኛ አይሮፕላን ነው እንደግፈዋለን። አድማጮቻችን እንግዲህ ሌላ መጨረሻ መነግራቸው ቴዲን በከፍተኛ ደረጃ እየተከታተሉ ስሙን እያጠፉ እየተወያዩበት በዓለም ደረጃ ሙዚቃው እየተሰሙ ወደ 100 ሚሊዮን ደረጃ የደረሰ 160 ገብቷል። ወደ 200 ይገባል የሚባል ሚሊዮን ደረጃ የሚገባ ነው። እና ሀምለት ሙጬ ወደ ፈረንሳ ሄዳለች ከነ ልጆቿ። ግን ቴዲ አፍሮ እዚሁ ነው ያለው የሚባል ወሬ አለ። ብዙ ነገሮች አለ መቼም ዩቲዩብ ነገር ነው። ስለዚህ ይሄ ነገር በእኔ በኩል ያለውን ኢትዮጵያ ለዘላለም ትኑር። ኢትዮጵያኖች በአንድነት በፍቅር ለውጥ እናመጣለን። ዘረኝነትን እንቃወማለን። ዘረኛ ሆኖ ሌላውን ዘር የሚያጠፋን ደግሞ እንታገለዋለን። ወርቁ አያሌው ነኝ ከዚህ ከሲአይቲአር 101.9 ኤፍኤም። ሌላ ሀሳብ ካላችሁ ወይም አስተያየት ካላችሁ የምትናገሩት ወይ ለኮሚኒቲም ሆነ ምን የምትናገሩት ነገር ካለ ጠቃሚ ነገሮች ካሉ ወደኋላ አትበሉ፣ ደውሉልኝ 604-600-4657 604-600-4657 ደውላችሁ ሁላችሁ መናገር ትችላላችሁ። የራሳችን ሀሳብ መስጠት ትችላላችሁ። በእርግጥ በግለሰብ ላይ የሚደረግ ቆዋን አንዳንድ ነገሮችን አንደግፍም። ነገር ግን ማንኛውም ኢንፎርሜሽን የምታውቁት ካለ ለኮሚኒቲ ይጠቅማል የምትል ብዙ እውቅ ሰዎች አሉ። ነገር ግን ዝም ነው የሚሉት፣ እርስ በራሳቸው ያወራሉ። ከዛ ባሻገር ምንም ነገር የለም። እና እንግዲህ አሁን ወደ አፍሪካው ሙዚቃና አንዳንድ ነገሮች ከመሄዴ በፊት አንድ ሙዚቃ ጀባለባላችሁ። ወርቁ አያሌው ነኝ ከዚህ ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ካናዳ የሹክሹክታ ሬዲዮ አዘጋጅ። እንግዲህ አንዳንዴ የስቲ ዘመናዊ ሙዚቃ ላቅርብላችሁ መሰለኝ። አዎ ቴክስት ተደርጎልኛል፣ ግን ሰምቻለሁ። እስቲ ለእናንተም ላሰማቸው የወንዲማቅ ክምክም የሚለውን ሙዚቃ ላሰማቸው።

አድማጮቻችን እንግዲህ ከመከመ ሚሊዮን የወንዲማቅን ሙዚቃ አሰምተናል። አሁን በመቀጠል እንግዲህ ወደ 45 ደቂቃ ምናምን ሆናል በዚህ በየሳምንቱ ማቀርበውን ማማ አፍሪካን የሚለው ሙዚቃ እንጀምራለን። በተለይ እንግዲህ በየሳምንቱ ሁልጊዜ ለ15 ደቂቃ ፕሮግራም ይዛለን እስከ 9 ድረስ እስከ 8 ድረስ እስከ 7 to 8 ድረስ እናቀርባለን። ያንን አንድ ሁለት ሶስት ሙዚቃ ጀባላችኋለሁ። ወደፊት ፕሮግራሞችን ይከተላሉ ብዙዎችን አናግራለሁ። በተረፈ በ9 ኦክሎክ ላይ የከተማችን ማስተዋቂያ ካለ በከተማችን ስሚካን ነገር ካለ ያንን ጀባላችሁና ወደ መዝናኛ ፕሮግራማችን እንሄዳለን። ብዙዎች በጠየቁኝ መሰረት የአኤ ሙዚቃ አሰማችኋለሁ። በጣም ቃሉ ይኮለታተፋል፣ በጣም ደስ ይላል። እንዲሁም ዘመናዎችም ሌሎችንም እያቀባበልኩ እስከ 9 ሰዓት ጀባላችኋለሁ። ቅዳሜ ነው አይደል? አዎ፣ ተዝናኑ። አሁን ወደ አንድ ሙዚቃ አፍሪካ ሙዚቃ ልውሰዳችሁ። ወርቁ አያሌው ነኝ ከዚህ ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ካናዳ። እነሆ ጀባል ባላችሁ ወደ አፍሪካን ሙዚቃ

አድማጮቻችን አሁን ጀምሮ ዝግጅት አፍሪካ ማማ በሚል የተለያዩ የአፍሪካኖች ሙዚቃና ታሪኮችን እናቀርባለን። ስለዚህ አፍሪካ ማማ ፕሮግራም አሁን ጀምሯል።

እንግዲህ ሙዚቃችን ተጀምሯል። የመግቢያ በአፋርኛ ሙዚቃ ጀባብያችኋለሁ። ይቀጥላል ማለት ከዚህ በኋላ የመዝናኛ ፕሮግራም ይኖረናል። ዛሬ በከተማችን አንዳንድ እንቅስቃሴዎች አሉ። ይኸውም ደግሞ በዚሁ በቅዱስ ገብርኤል ቤተክርስቲያንን ግንባታ ለማድረግ ከቪክቶሪያ መጥተው ዛሬ እንግዲህ በቴንዝና በፎርድ ሜን ስትሪት ላይ የፈንድሬዚንግ እየተደረገ ነው። በእርግጥም ከስራ በመምጣትና ደግሞ ይህም ሬዲዮ ስቴሽን ስላለኝ አልተካፈልኩም። ነገር ግን እየተካሄደ ነው። በጥሩ ሁኔታ እንደሚሆን እምነት አለን። በዛሬ በከተማችን ያለው እንቅስቃሴ ይሆናል። እንግዲህ በኢትዮጵያን ኮሚኒቲ የቅዳሜው ዝግ ነው። እንግዲህ ለአራት ሳምንት ነው መሰለኝ ተዘግተዋል። ፖስት አድርገዋል። ምንም እንቅስቃሴ የለም ማለት ነው። ሌሎች እንግዲህ እንቅስቃሴዎች ካሉ በየቦታችሁ እንግዲህ የሚደረግ ነው። ነገ እሁድ ነው። እንግዲህ ነገ እሁድን ደግሞ ጥሩ ሁኔታ እንደምታሳልፉ አውቃለሁ። በእኔ አካባቢ ያለው ነገሮች ምንም የለም። የኮሚኒቲያችን እንቅስቃሴ በቅርቡ በጣም እንደሚጧጣፍ እምነት አለን። እንግዲህ በጋራ ተሰብስበን ሁላችን የምናክብርበትና ሁላችን የምማርበት የወጣቱ እንቅስቃሴ ጀምሯል። ፊልም በማየት እንዲሁ አንዳንድ ነገሮችን በማድረግ ሌሎች ነገሮችን ደግሞ ክሬቲስ እንደሚያደርጉናል እና ሰፖርት ማድረግ አለብን። በፒክኒክም ሊኖር ይችላል። እንግዲህ ወደፊት ብዙ ብዙ ነገሮች አሉ በከተማችን ውስጥም። እንግዲህ እንዳው እንግዲህ ወደፊት ደግሞ የበለጠ ሰፕራይስ ሊኖረን ይችላል። እዚህ በኒው ዌስት ሚኒስተር አካባቢ ልዩ ዝግጅቶች ይኖራሉ። ምክንያቱም አንዳንድ ነገሮች ጠንካራ ወንድሞቻችን እናቶቻችን የሚሳተፉ ጉዳይ አለ። እሱን ደግሞ በይፋ የምናስታውቅ ጊዜ ይኖራል። ወርቁ አያሌው ነኝ ከዚህ ከሲአይቲአር 1.9 ኤፍኤም ቫንኩቨር ቢሲ ካናዳ። በቀጥታ ወደ ሙዚቃችን እንገባለን። የዛሬው አንዳንድ ኢንፎርሜሽኖች ስልክም የተደወላለው ሙዚቃ ላይና መዝናናት ላይ ነው ያተኩረው። በተቻለ መጠን እንግዲህ ጀባላችኋለሁ። እንግዲህ የኤአይ ሙዚቃን እንግዲህ አደራችሁን እንዳትቀየሙት በደንብ እንድታስተናግዱት ያስፈልጋል። ስለዚህ ወደዛ እስቲ አንዳንድ ሙዚቃዎችን ጀባል በላቸው፣ እያከታተልኩ አጫወታለሁ። እናንተ ምንድነው የሚጠበቅባችሁ? መዝናናት። በመሀል በመሀል ቴክስ አድርጉልኝ ሙዚቃ የምትፈልጉ ካላችሁ። እነሆ ሙዚቃዎችን ጀባል በላችሁ። ወርቁ አያሌው የዛሬው አስተናጋጃችሁ። በየሳምንቱ ቅዳሜ ከ7 እስከ 9 እንገናኛለን።

አድማጮቻችን ወርቁ አያሌው ነኝ ከዚህ ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ግናያና የሹክሹክታ ኢትዮጵያ ሬዲዮ አዘጋጅ ሁልጊዜ ቅዳሜ ከሰባት እስከ ዘጠኝ ማስተላለፍላችሁ ነው። የመዝናኛ ፕሮግራማችን አሁን ባለፉት ብዙ ነገሮችን አንስተናል። በቴክስቶች ደርሰውኛል። በኮሚኒቲው የሚደረገውን ነገሮች ሁሉ የምታውቁ ካለ ተብሏል። በደንብ አድርጌ ነው የማውቀው፣ እየሰሩ ነው። ነገር ግን ያው እንግዲህ የሰው ጥረትም ስላለ ወደፊት ብዙ ፕሮግራሞችን ይዛሉ። ዌብሳይታቸው ላይ ግቡና አመራሮች አሉ፣ ደውላችሁ ጠይቁ ኢንፎርሜሽን። ከዛ ባሻገር ትግስ አልነግራችሁም እና ስለዚህ ዋናው ከነሱ መስማት ነው። ባለፈው ምርጫ ተደርጓል፣ ኦዲት ተደርጎ ወይም አተደረገ እንግዲህ እርግጠኛ አለውም ሳይመረጥ አይቀርም እና ምንም የደረሰን ነገር የለም። ነገር ግን ወደፊት ነው እና ይህ ኮሚኒቲ የምንላቸውን ገብተን መሳተፍ ነው። ሌሎቹ እንዲያደርጋሉ የምንለውን ብዙዎች ትናገራላችሁ። ነገር ግን ገባ ብሎ ሁኔታውን አብሮ መካፈል ነው። ለምሳሌ ጣት ከመተኮም ገባ ብሎ ምንድን ነው ነገሩ ብሎ መሳተፉን አምንበታለሁ። እኔ በወክሌ በሚዲያ ከሆነ ዋናው ዓላማ ኮሚኒቲያችን የሚጠናከርበትና ሰው አንድ የሚሆንበትን ነገር ነው ማብራት የምፈልገው። እና ስለዚህ አንድ ነገር እኮ እውቀት ያስፈልጋል፣ መሰረት ያስፈልጋል፣ አንድ ነገር ለመደገፍም ሆነ ለመቃወም። ስለዚህ ዌብሳይታችሁ ግቡ። አሁን ሁለት ተናግራችኋል። በዚህ ሌላው በሰላማዊ ሰልፍነት የሚደረገው የአሁኑ ሁኔታ ከዚህ ፊት ብዙ ጊዜ አድርገናል። ነገር ግን በተለይ አለን የሚሉ ሰዎች ብዙዎች የሚያደርጉና ይሄን ነገር የሚቀሰቀሱ ሰዎች የሉም። የኢትዮጵያ ኮሚኒቲ ደግሞ በህጉ በተቃውሞ የሚወጣ አይመስለኝም። በሂውማን ራይት ላይ ብቻ ነው የሚያተኩረው። ስለዚህ ከእነሱ ጋር መነጋገሩ ጥሩ ነው። አሁን ወደ ሙዚቃ ተዝናኑ። አቦ ተዝናኑ። እንዴት ነው ድሬዳዋ ነው አልተመቻቸውም? እዛ እንገናኝ አንድ ቀን ነው ሙዚቃ

0: አነ የሞ ተቀራር ህዝማ በልኸበረ ተሃባነ ተጓለ ናይ ልብ ክዝርዝሩ ሳይስ በልሐስ አውርገጹ አስጡን ኡዝኾና መንዩ መንዩ ይዝበላ ትግርኛ ጓይላ ሂፓፕ ኩዳዩ ኩለላ ዘሚን እኳ ትመጽ ኸይመስለና ባዕዲ ጉማይ ኣውሉ እዩ ግና ቦዲ ትዋቐ
1: ሞኒታ መሻቐል
0: ፍርፋነይ ኸበሮ

አድማጮቻችን ወርቁ አያሌው ነኝ። አሁን የምታዳምጡት የCITR 101.9 FM ውስጥ የሽክሽክታ ሬዲዮ ዝግጅት ነው። በየሳምንቱ ቅዳሜ ከሰባት እስከ ዘጠኝ ምሽቱን እናዘጋጃለን። እንግዲህ የተለያዩ ሙዚቃዎችን እናሰማለን። እስከሚቀጥለው ሳምንት ደህና ሁኑልኝ ያልኩኝ ከዚሁ ሰናበታችኋለሁ። ቴክስም በስልክም በአንዳንድ ነገሮች ያወራችሁኝና የተባበራችሁኝ በሙሉ ክብር ምስጋና እያቀረብኩኝ በዚህ ሙዚቃ ሰናበታችኋለሁ። የሚቀጥለው ቅዳሜ ሰብን ኦክሎክ ላይ እንገናኝ። ደህና ሁኑልኝ። ጨረቃ በሚል ሙዚቃ ሰናበታችኋለሁ። እንግዲህ ማመስገን አለብን። ኤአይ ሙዚቃዎች በጣም እየጣሙና ያሉት በየቦታው እየተደዱ ነው። እናንተም እያዳመጣችሁ ነው። ደህና ሁኑልኝ።